እንባይን ሁሉ ባንቺ ያዘን አፈሰስኩኝ። በዚህ ዓለም መፈጠሬን አማረርኩኝ። እንባዬ ፈሶ አልፎልኛል። ያንቺ እንባ ግን ይቀጥላል።